ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቐርባ ናይ ሎም ዕለት ስራሕ 5 ሰነ 2026 ዓመተ ምሕረት ናይ ርእሰ ሊቃነ ጳጳሳት ልዮን መበል 14 መራ ፍጻሜታት ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ዓንቅፅ እምነት ዝሓሊ ናይ ቅዱስ መንበር ዓለ ቤት ፅሕፈት ህየንተ ካርዲናል ቪክቶር ማኑዌል ፈርናንደዝ ኣብ ሜክሲኮ ናይ ከተማ ሜክሲኮ ሜትሮፖሊሳዊ ሊቀ ጳጳሳት ካርዲናል ካርሎስ ኣጉር ራይተስ ኣባላት ሊቀ መናብርት ቤት ምክሪ ጉባኤ ጳጳሳት ኤውሮፓ ናይ ማልታ ወታሃደራዊ ስርዓት ልዑልን ዓብዪ መምህርን ልዑልነቶም ሃውጆን ቲሞቲ ዱንላፕን ኣሰናይቶምን ኣባላት መራሕነት ጉባኤ ጳጳሳት ፈረንሳ ኣብ ዩክሬን ናይ ቅዱስ መንበር ሃርያ ልኦክ ናይ ማርታና ስዩም ሊቀ ጳጳሳት ቪዝቫልዳስ ኩልቦካስ ኣባላት ፌደሬሽን ምሕ ኣምባስ ኢጣልያ ቅድሚ ፍርቅ መዓልቲ ተቐቢሎም ከም ዘዘራረቡን ድሕሪ ቀትሪ ድማ ንጠቕላሊ ቤት ፅሕፈት ሲኖዶስ ጳጳሳት ንሃዋርያዊ ውሕደት ሃገረ ቫቲካን ምዝኣተዉ ኣብ ባንግላዴሽ ናይ ካቶሊካዊት ቤተ ክርስትያን ጳጳሳት ተቐቢሎም ከም ዘዘራረቡን ቃል ምዕዳን ከም ዝለገሱ ናይ ቅዱስ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ ናይ ሎም ዕለ 25 ሰነ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስተል ጋንዶልፎን ኣብ ዝተኻይደ ዓውደ ጉባኤ ኮንፌደሬሽን ትካላት ረድኤት ካሪታስ ዘመሓላለፎ መልእኽቲ ርእሰ ሊቃነ ጳጳሳት ቤኔዲክቶስ መበል 16 ኣብ እዋን ርእሰ ሊቃነ ጵጵስናኦምን ድሕሪ ካብ ናይ ተኸታሊ ቅዱስ ጴጥሮስ ስልጣኖም ብፍቃዶም ምልቃቕን ብግሊ ኣብ ዘዕረግዎ ምስተ ቅዳሴ ዘቕረቦ ስብከታት ብቤት ማሓተም ሃገረ ቫቲካን ንንባብ ከም ዝበቃዐ ካርዲናል ማይክል ቸርኒ ንሰንበት ማያት ባሕሪ 2026 ዓመተ ምሕረት ዘመሓላለፎ መልእኽቲ ዕለት 23 ሰነ 2026 ዓመተ ምሕረት ብናይ ኪሲሙ ሊቀ ጳጳሳት ሞሪስ ሙሃቲያ ማኩምባ ዝምራሕ ጉባኤ ካቶሊካውያን ጳጳሳት ኬንያ ዘውፅኦም መግለፂ ልኡከ መንግስቲ ኣውስትራልያ ብቅዱስ መንበር ምስ መስራቲ ተቋም ቁጠባን ሰላምን ስቲቭ ክሌሌያ ብምትሕብባር ናይ 2026 ዓመተ ምሕረት ዓለም ኻዊ ማሕበሪ ሰላም ወግዓዊ ከም ዝገበሩ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብሮ ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ኣሰና

0: ላትመደብ ቋንቋ ትግሪና ከባይ ካፕስሞንን አባ ተወልደን አባ ፍረዝግነን አድም ሰላምታና ይብጻሕኩምና በልና ናበናይ ለሞመደብ ፈናዋን አሰጋግረኩም ሰናይ መከተታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ሩሰሊካነ ጳጳሳት ለመንበል 14 በቲ በካሪታ ዝጽዋዕ ናይ ኩላይት ቤተ ክርስቲያን ማሕበራት ግብረ ሰናይን ናይ ቤተ ክርስቲያን ዝተፈላለየ ማሕበራት ረድኤት ዝሓቁፍ ካሪታስ ኢንተርናሽናሊስ ኣብ ዝተላለወ ብዛዕባ ጥዕና ናብ ዝማኸር ዓውደ ጉባኤ ብዘመሓላለፎ ናይ ሰላምታ መልእኽቲ ኣብ ወንጌላዊ ክብርታት ዝተሰረተ ክንክን ጥዕናን ምትሕብባርን ክግበር ጻውዒት ያቕርቡ። ሩሰሊካነ ጳጳሳት ለመንበል 14 ኣብቲ ኣብ ካስተል ጋንዶልፎ ካብ 23 ክሳዕ 25 ሰነ ዝተኻይደ ዓውደ ጉባኤ ኩለንተናዊ ኣቀራርባ ጥዕና ኣብ ኮንፌደሬሽን ትካላት ረድኤት ካሪታስ ንዝብል ቁም ሓሳብ ዝተወፈየ ኮይኑ ናይ ቅዱስ መንበር ዋና ጸሓፊ ካርዲናል ፔትሮ ፓሮሊን ክታማብ ዝተነብሩ ዘመሓላለፎ መልእኽቲ ንኹሎም ተጋባእያን ምውቅ ሰላምታን መንፈሳዊ ቅርበቶምን ኣረጋጊጾም እቲ ጉባኤ ንሓድሽ ድርኺት ምትሕብባርን ምትሕግጋዝን ኣበርክቶ ዝገብር ክኸውን እጽሊ። ተሳተፍቲ ድማ ኣብ ክብርታት ወንጌል ዝተመርኮዘ ክንክነ ጥዕና ንሕሙማት ንምምሕያሽ ኣብ ዝግበር ጻዕሪ ኣተባቢዖም ቅዱሳት መጻሕፍቲ መብዛሕትኡ ግዜ ንኢየሱስ ከም መለኮታዊ ሓኪም ከም ዘቕርቦ ዘኪሮም ክርስቶስ ንመከራን ውርደትን ተነጽሎን ዘስዕቡ ኣእምራውን ስጋውን መንፈሳውን ጸበባታት ብምፍዋስ ንሕሙማት ጥዕና ከም ዘምጽኣሎም ኣስተብሂሎም ጉሮም ሰብኣውነት ብዝብል ኣርእስቲ ዝለገሱ ሓደ መልእኽቲ ተወጊሶም ነፍሲ ወከፍ ሰብ ዘለዎ ክብሪ ብሰንኪ ህላዊኡን ብእግዚኣብሄር ዝተደለየን ዝተፈጥረን ዝተፋቀረን ብምዃኑ እዩ እንክብሉ ኣረጋጊጾም እቲ ክብርቲ ንነፍሲ ወከፍ ሰብ ንውልቃዊ ኩነታት ዝሰግር እዩ ቢሎም ኢየሱስ ጥዕና ብምምላስ ናይ ነፍሲ ወከፍ ሰብ ባሕርያዊ ክብሪ ይገልጽን ንደቂ ሰባት ናብ ዘለዓለማዊ ድሕነት ብኣምላኽ የመልክት ከም ዝበሉ ዜና ቫቲካን ኣፍሊጡ። ሩሰሊካነ ጳጳሳት ሊዮን መበል 14 ኣብቲ ዓውደ ጉባኤን እተሳተፉ ኣብ ተልእኾ ቤተ ክርስቲያን ኣበርክቶኦም ክቕጽሉ ኣተባቢዖም ንሳ ኣብ መንጎ ሕሙማት ብዘለዋ ህላዊ መንግስቲ ኣምላኽ ትእውጅ ድሕነት ረቂቕ ሓሳብ ኣይኮነን እንታይ ደኣ በቶም ዝሳቀይ ቁስሊ ናይ ምፍዋስ ጭቡጥ ተግባር እዩ ዝጅምር ቢሎም እዮ ካሪታስን መሻርክቱን ንኣዝዮም ዝጽገሙ ርህራሃይን ሰናይን እግዚኣብሔር ንምምጻእ ዝዓለመ ክኸውን ዘለዎም ተስፋ ገሊፆም መልእኽቶም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ። ሩሰሊካነ ጳጳሳት ቤኔዲክቶስ መንበል 16 ኣብ እዋን ሩሰሊካነ ጵጵስናኦምን ድሓር ካብ ናይ ተኽታል ቅዱስ ጴጥሮስ ስልጣን ብፍቓዶም ምልቃቕን ብግሊ ኣብ ዘዕረግዎ ዝነበር መሰተ ቅዳሴ ዘቕርቦ ስብከታት ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ እኩበ ሕታም ብቋንቋ እንግሊዘይና ንንባብ ከም ዝባቕሐ ዜና ቫቲካን ኣፍሊጡ። ሓድሽ ናይ እንግሊዘይና ሕታም ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ ቤኔዲክቶስ መንበል 16 ኣብ እዋን ሩሰሊካነ ጵጵስና ናኦምን ብፍቓዶም ካብ ናይ ተኽታል ቅዱስ ጴጥሮስ ስልጣን ምልቃቆምን ብግሊ ኣብ ዘዕረግዎ ዝነበር መሰተ ቅዳሴ ዘቕረብዎ ዘይተሓትመ ስብከታቶም ቤት ማሕተም ሃገረ ቫቲካን ንንባብ ከም ዘብቅዖን እዚ ድማ ድምፂ ጆሴፍ ራትሲንገር ከም ሰባኺ ናይ ቴዎሎጊያ ሊቅን ጓሳን ከም ብሓድሽ ንኽስምዑ ዘኽእሎም ምዃኑ ዝሓብር ዜና ቫቲካን ኣስዒቡ እዛ መፅሓፍ እዚኣ ፈለማ ብቤት ማሕተም ቫቲካን ጎይታ ብኢዱ ይሕዘና ብዝብል ኣርእስቲ ካብ 2005 ክሳዕ 2017 ዓመተ ምሕረት ኣብ ዘሎ እዋን ኣብ ወቅትታት ምጽኣት ዓብዪ ጾምን ከምኡውን ኣብ በዓለ ትንሳኤ ተዋህበ ስብከታት ብቋንቋ ጣልያን ዝተሓትመ ኮይኑ ብሪካርዶ ቦላቲ፣ ሉካ ካሩዞን ኣባ ፌደሪኮ ሎምባርድን እተሰናደወ ሊቀ ጳጳሳት ጆርጅ ጋይንስወይን ናይ ሩሰሊካነ ጳጳሳት ቤኔዲክቶስ መበል 16 ናይ ግሊ ጸሓፊ ነበር ዝደረስዎ መቕደምን ከምኡውን ብኣቦ መንበር ቫቲካን ማሕበር ጆሴፍ ራትዚንገር ቤኔዲክቶስ መበል 16 ኣባ ሎምባርዲ መእተው ዝሓዘት መፅሓፍ ምዃና ዜና ቫቲካን ኣፍሊጡ። እቲ ስብከታት ቤኔዲክቶስ መበል 16 ምስ ጳጳሳዊ ቤትን ሓሓሊፉ ምስ ኣጋይሽን ዘዕርጎ ኣብ ዝነበሩ ናይ ብሕት ምሰተ ቅዳሲ ዝለገስዎ ኮይኑ ሩሰሊካነ ጳጳሳት ኣብ ዝነበረሉ እዋን ድሒሩ ድማ ብፍቓዶም ካብ ናይ ተኸታል ቅዱስ ጴጥሮስ ስልጣኖም ምስ ሓደጉ ከም ልሂቅ ሩሰሊካነ ጳጳሳትን ኣብቶም ብግል ሊ ኣብ ዝዕርጎ ዝነበር መስዋዕተ ቅዳሴ ዝለገስዎ ገሊኡ ኣብ ቤት ጸሎት ሓዋርያዊ መንበር እንከሎውን ድሓር እውን ኣብ ልሂቅነቶም ኣብ ሃገር ቫቲካን ኣብ ዝርከብ ገዳመ እመ ኣምላክ ኣብ ዝነበርሉ እዋን ኣብ ዝዕርጎ ናይ ግሊ መስዋዕተ ቅዳሴታት ዘስምዖ ስብከታት ኣብ ሓደ ጠርኒፉ ዘቐርብ መፅሓፍ ከም ዝኾነን ብርግፅ ኣብ ናይ ብሕቲ መስዋዕተ ቅዳሴ ዝለገስዎ እውን እንተነበረ ንዕምቆትን ትሕትናን በኔዲክቶስ መበል 16 ክትርኢ ዝገብር መስኮት ዘርህውን ወትሩ ቅዱሳት መፅሓፍቲ ብሓድሽ መገዲ ናይ ምንባብ ብቕዓቶም ዝገልፅን ንእምነትን ጸሎትን መዓልታዊ ክርስትያናዊ ህወትን ብርሃን ዘቐርብ መፅሓፍ እውን ምዃኑ ዜና ቫቲካን ይሕብር። ገጻት ናይታ መፅሓፍ እውን ጆሴፍ ራትዚንገር ከመይ ገይሮም ኣብ ማእከል እምነቶም ዘይጭበጥ ወይ ረቂቕ ምክንያት ዘይኮነስ ምስ ክርስቶስ ዘለዎም ናይ ግል ርክብ ዝምስክር እዩ። ኣብ ስብከት ርእሰ ሊቃነ ጳጳሳት ቤኔዲክቶስ መንበር 16 ደጋጊሞም ናብ ምስጢር እቲ ንሕዝቡ ዘሰኒይን ዝድግፍን ብኢሉ ዝሕዞን ጎይታ ይምለሱ እቲ ኣርእስቲ ንባዕሉ ንዚ ግንዛብ እዚ ዝገልጽ ኮይኑ ክርስትያናዊ ህይወት ብሕታዊ መገዲ ዘይኮነስ ብህላወን ምሕረትን ኣምላኽ ዝምራሕ ጉዕዞ ምዃኑ ዘረጋግጽ እውን እዩ። እቲ እኽብ ካብ ኣብ መንጎ ቴዎሎጊያውን መለኮታዊ ዕዮኦምን ኣብ መንጎ ጉስነታዊ ኣገልግሎቶምን ዘሎ ቀጻልነት እውን የጉልሕ። ኣስተንትኖኦም በቲ ርእሰ ሊቃነ ጵጵስናኦም ዝልለይሉ ዝነበረ ግሉፅነትን መንፈሳዊ ዕምቆትን ማእክልነት ክርስቶስን ምልኩት እዩ። ካርዲናል ማይክል ቸርኒ ንሰንበት ማየት ባሕሪ 2026 ዓመተ ምሕረት ኣብ ዘመሓላለፎ መልእኽቲ ሎሚ ባሕሪ ብውጥረት ዘይውሕስነት ውግእን ፍርሐን እናተለለየ ኣብ ዝኸደሉ ዘሎ እዋን ሎሚ ብሓብቲ ማያት ባሕሪ ዝመሓደሩን ባሕሪናታትን ዘጋጥሞም ዝተሓላለኸ ብድሆታት የጉልሑ። ዓመት መፀ ኣብ ካልኣይ ሰንበት ወርሒ ሓምለ ኣብ መላእ ዓለም ዝርከባ ኣብያተ ክርስትያን ሰንበት ማያት ባሕሪ ንባሕሪናታትን ስድራ ቤቶምን ንምፅላይ ዝተወፈየ መዓል እቲ የኽብራ። ኣብ 2026 ዓመተ ምሕረት መዓልቲ ማያት ባሕሪ ኣብ ዕለት 12 ሓምለ ዝወደቐ ኮይኑ ወደባት ተስፋ ቤተ ክርስትያን ጎኒ ጎኒ ባሕሪናታት ብዝብል ቁም ሓሳብ ዝምራሕ ምዃኑ ዝሓበረ ዜና ቫቲካን ኣስዒቡ ናይ ኩለንተናዊ ሙሉእ ውሁድ ሰብኣዊ ዕቤት ኣገልግሎት ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ህየንተ ካርዲናል ማይክል ቸርኒ ንሰንበት ማያት ባሕሪ ኪኖ ጽዕነትን ንግድን ሰብኣዊ ወጅሂ ባሕሪ ብዝብል ኣርእስቲ መልእኽቲ ከም ዘመሓላለፉ ኣፍሊጡ። ህየንተ ካርዲናል ቸርኒ ኣብ መልእኽቶም ዓለም ከመይ ጌራ ኣብ ባሕርታት ቀላያት ሩባታትን መስመራት ማይን ጽጋዕተና ኮይና ከም እትቕጽል ኣጉሊሖም፣ ይኹን እምበር ኣብቶም ብድሕሪ ናይ ባሕሪ ንግዳዊ ንጥፈታት ዘለዉ ወጅህታት ማለት ኣብቶም ስርሖም ምስ መስመራት ማይ ዝተኣሳሰር ልዕሊ 1.8 ሚልዮን ሰባት የተኩር። ስለዚ ብዙሓት መናብሮታትን ማሕበረሰባትን ኣባይቲ ስድራን ኣብዞም ደቂ ተባዕትዮን ደቂ ኣንስትዮን እዮም ዝምርኮዙ። ካርዲናል ቸርኒ ቅልውላው መጻብቦ ሆርሙዝ ወዲ ሰብ ኣብ ባሕርን ኣብ ምስ ማያት ባሕሪ ኣብ ዝተተሓሓዘ ጉዳያት ዝሰርሑን ክሳብ ክንደይ ከም ዝምርኮዝ ንዓለም ዘዘኻኽር እዩ እንክብሉ ኣጽኒዖም ብምምልካት። ስለዚ ድማ እያ ኣብ ሰንበት ማያት ባሕሪ ካቶሊካዊት ቤተ ክርስትያን ነዞም ደቂ ተባዕትዮን ደቂ ኣንስትዮን ብዝሰርሕዎ ስራሕ ወይ ብዘጓዓዝዎ ኣቑሑ ጥራይ ዘይኮነስ ብመልክዕን ምስልን ኣምላኽ ዝተፈጥሩን ዘይገሃዝ ክብሪ ዝተዓደሉን ሰብኣውያን ኣካላት ጌራ ትዝክሮም ቢሎም ነፍስ ወከፍ ሰራሕተኛታት ባሕሪ ወይ ባሕረይና ክረአ ክኽበርን ክንክን ዝግበኦ ዛንታታት ኣለዎም ይብሉ። ይኹን እምበር እቲ ንነዊሕ እዋን ህዝብታትን ኣሕዛብን ዘራኽብ ባሕሪ ብውጥረት ዘይውሕስነት ውግእ ከምኡ እውን ብፍርሕና ተለለየ ይኸይድ ስለ ዘሎ ንሰራሕተኛታት ባሕሪ ገና ዘይርጉፅነት ከም ዘጋጥሞም ካርዲናል ቸርኒ ኣመልኪቶም ሰራሕተኛታት መርካብ ነቲ ማይ ዘስዕቡ ሓደጋታት ክገጥምዎ ጥራይ ዘይኮነስ ሳዕቤናት ግጭት እውን የጋጥሞም ኣሎ ማለት ሕፅረት መግቢ ማእሰርቲ ፍርሕን እዚ ለውጢ እዚ ካብ ሕብረተሰብ ብሓፋሽ ዝንፅሎም ካብ ስድራ ኦመ ተፈልዮም ዝፀንሕሉ ግዜ ከምኡ እውን ስምዒታዊ ድኻሞም ኣዕብይዎ እዩ። ብእደ ጥበብ እውን ከይተረፈ ብዙሓት ዝያዳ ተነፅሎ ይስምዖም ኣሎ። ምክንያቱ ናይ ደቂ ሰባት ባሕርያዊ መቀረራባት እናነከየ ይኸይድ ኣሎ። ስራሕተኛታት ባሕሪ ዋሕዲ ኣባላት ስራሕተኛታት የጋጥሞም ኣሎ። ኣብ ገማገመ ባሕሪ ዝፀንሕሉ ግዜ እናሓፀረ ቀጻሊ ፀቕጢ የጋጥሞምን ፅኑዕ መደባት እዮ ዘለዎም ይኾኑ ኣለው። የግዳስ ከምቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ግሩም ሰብኣውነት ዘርኢ ዝተዓውዲ መልእኽቶም ዘብርህዎ ሰብኣዊ ክብርን ናፅነትን ክዕቅብ ኣለዎ። ስለዚ መርከብ ናይ ፅምዋ ተነፅሎ ወይ ሸለልትነትን ሰባት ጎኒ ንጎኒ ዝነብሩላ ዘመናዊት ባቢሎን ዘይትረኣየሉን ዘይትሰማማዓሉን ቦታ ክትከውን ፈፂማ የብላን ይብሉ። ኣብ ባሕሪ ዝነበር ሂወት ግና ኣብነት ናይ ዝተፈላለየ ኣሕዛብን ባህልን እምነትን ዘለዎም ሰባት ብሕውነትን ምትሕግጋዝን ምክብባርን ዝነብሩ ክኸውን ይኽእል እዩ። ባሕሪ ንደቂ ሰባት ቤተይና ኮይኖም ክስምዖም ዝገብር ክኸውን ኣለዎ። ውቅያኖሳት ንሰባት ኣይፈላለዩን እንታይ ደኣ ዘራኽቡ ምዃኖም ነዚ መንፈስ እዚ ክምህሮም ከም ዝኽእል ኣጉሊሖም ካቶሊካዊት ቤተ ክርስትያን ንነፍሲ ወከፍ ሰራሕተና ባሕሪ በይኖም ወይ ዝተረስዑ ከም ዘይኮኑ ንምዝኽኻር ትሰርሐ ኣላ። ብጀካዚ ውቅያኖሳት ናይ ንግዲ መስመራት ጥራይ ዘይኮኑ ሰብኣዊ ፍጥረት ክከናኸንዎም ብሓላፍነት እተዋሃቦም ፍጥረት ኣምላኽ እዮም። ኮይኑ ግና መስመራት ማይ ብብከላን ዕንወት ከባብን ምዝመዛን ይሳቐ ኣሎ። ኣስታት 88 ሚእታዊ ገጽ ባሕሪ ብጉሓፍ ፕላስቲክ ዝተበከለ እዩ። ኣብ 218 ዓመተ ምሕረት ዳርጋ 90 ሚእታዊ ናይቲ ኣብ ዓለም ዘሎ ቀረብ ዓሳ ተመዝሚዙ እዩ። እዚ ግን ናይ ባሕሪ ህይወት ወይ ናይ ባሕሪ ሰራሕተኛታት ፀገም ጥራይ ኣይኮነን። ከምቲ ካርዲናል ቸርኒ ዘስመርሉ ውቅያኖሳት ምስ ዝሳቀዩ ወዲ ሰብ ምስኦም ሓቢሩ ይሳቀ። ህይወት ባሕሪ ምሕላው ስነ ምግባራውን ዘላቅን ኣሰራርሓ ምድንፋዕ ክብርን ሓድነትን ሰራሕተኛታት ባሕሪ ምክልኻል ከምኡ እውን ንባሕረናታትና ናይ ምሕብሓብ መንፈስ ዓለማዊ ተሓታትነት ምምዕባል ናይ ኩሉ ሓላፍነት እዩ። ቤተ ክርስትያን እውን ካብዚ ሓላፍነት እዚ ርሕቕቲ ክትከውን ኣይትኽእልን እያ። እንታይ ደኣ ምስ ሰራሕተኛታት ባሕርን ባሕረናታትን ክትቀርብ ኣለዋ። ናብ ጃላቡ ክትኣቱ፣ ክተሰኒ፣ ክትሰምዐ፣ ክተፀናንዕ፣ ክብሪ ደቂ ሰባት ክትከላኸል፣ ኣብ መንጎ ህበብላታት ህይወት ደቂ ሰባት ድማ ርኡይ ምልክት ተስፋን ገዛን ክትከውን እያ ተፀዊዓ። ቤተ ክርስትያን ንዞም ደቂ ተባዕትዮን ደቂ ኣንስትዮን ዝተወፈዩ ካሕናትን ኣገልገልትን ኣቢላ ንዚ ነዊሕ ትውፊት ሃዋርያዊ ጉስነት ባሕሪ ክትቅፅሎ ትኽእል እያ። እዚ ድማ ነፍሲ ወከፍ ባሕረይና ገፋፍ ዓሳ ብሓብቲ ማያት ተመሓደርቲ ሰራሕተና መራኸቢ ውሽጢ ሃገር ድማ ከምዝዝከሩን ዋጋ ከምዝወሃቦምን በይኖም ከም ዘይኮኑ ኣብ ምዝኽኻር ዘተኮረ እዩ እንክብሉ ካርዲናል ቸርኒ ዘመሓላለፎ መልእኽቲ ይዛዝሙ። እዚ ዜና ቫቲካን እዩ። ካቶሊካን ጳጳሳት ኬንያ ኣብ ሂወት ደቂ ሰባት እናዓበየ ዝኸይድ ዘሎ ሸለልትነትን እታ ሃገር ዘጋጥማ ዘሎ ግብረ ገባው ብድሆታትን ስክፍታኦም ብምግላፅ ንክብሪ ሂወት ሰብ ፍትሕን ሃገራዊ ዘተን ዳግማይ ተወፋይነት ክግበር ፃውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ። ዕለት 23 ሰነ 2026 ዓመተ ምሕረት ብኣቦ መንበር ናይ ሲኩም ሊቀ ጳጳሳት ሞሪስ ሞሃቲያ ማኩምባ ዝምራሕ ጉባኤ ካቶሊካን ጳጳሳት ኬንያ ኣብ ዘውፅኦም መግለፂ ኩሎም ፅላታት ሕብረተሰብ ድምፂ ህዝቢ ከስምዑን ሰብኣዊ ክብረት ንምሕላው ብሓባር ክዓዩን ተማሕፂኖም እቶም ጳጳሳት ነቲ ክርስቶስ ኣነ ግና ሂወት ብብዝሕ ምእንቲ ክረኽቡ እየ ዝመፃዕኩ ዝብል ብምጥቃስ ብመርኣያታት ጭውያ ሓደጋታት ማካይን ከምኡውን ንብዙሓት ኣባይቲ ስድራ ኣብ ሓዘን ዘጉሂ ካልእ ፍጻሜታት ዝጠፍእ ዘሎ ህይወት ኣዝዩ ከም ዘሕዝኖም ገሊፆም ናይ ላዕለዎትን ሓያላትን ጥራይ ዘይኮነስ ህይወት ኩሎም ኬንያውያን ኣገዳሲ እዩ ብምባል ንመንግስቲ ፍርዳዊ ኣካል ህዝባዊ ባይቶ ዞባታት ወለዲ መራሕቲ ሃይማኖት ከምኡ እውን ናይ ትካላት ፅላት ክብረት ነፍሲ ወከፍ ሰብ ኣብ ማእከል ሃገራዊ ህይወት ከንብሩ ድማ ከም እተማሕፀኑ ዜና ቫቲካን መግለፂ ጉባኤ ጳጳሳት ኬንያ ጠቂሱ የመላኽት። ጳጳሳት ኬንያ ካብ ዕለት 17 ሓምለ ክሳብ ዕለት 26 ሓምለ 2026 ዓመተ ምሕረት ኣብ ናይሮቢ ኣብ ዝርከብ ካቶሊካዊ መንበረ ጥበብ ምብራቅ ኣፍሪካ መበል 21 ሓፈሻዊ ጉባኤ ጳጳሳት ምብራቅ ኣፍሪካ ከተእንግድ ምዃኑ ሓቢሮም እቲ ኣኼባ ኣብ ትሕቲ ናይ ሃገራት ምብራቅ ኣፍሪካ ጉባኤ ጳጳሳት ጉዕዞ ሲኖዳውነት ምስ መንእሰያት ድልድል ናይ ሕብረት ተስፋ ፍትሕን ፅቡቕ ምሕደራን ምኽናፅ ብዝብል ቁም ሓሳብ ብተመሪሑ ዝካየድ ጉባኤ ካብ መላእ ምብራቅ ኣፍሪካ ዝመፁ ልዕሊ 130 ጳጳሳትን ካሕናትን ኣባላት ሰብውፊ ህይወትን ዘራኽበ ከም ዝኸውን ተፅቢት ይግበር። እቶም ጳጳሳት ነቲ ፍጻሜ ምስማዕ ናይ ጸጋ ህሞት ከምኡውን ዞባዊ ሓድነት ንምድልዳል እምነት ንምዕማቕ ኣብ መንጎ ማሕበራውን ቁጠባውን ብድሆታት ዘጋጥሞም ማንእሰያትን ማሕበረሰባትን ናይ ቤተ ክርስትያን ጉስነታዊ ተልእኾ ንምሕዳስ ኣጋጣሚ እንክብሉ ከም ዝገለጽዎን ኩሎም ካቶሊካውያንን ሰናይ ድሌት ዘለዎም ሰባትን ብጸሎትን ተሳትፎን ነቲ ኣኼባ ክድግፍዎ ጻውዒቲ ከም ዘቕረቡ ዜና ቫቲካን መግለጺ ጉባኤ ጳጳሳት ጠቒሱ ይሕብር ኣብ ቀረባ እዋን ዘጋጠመ ፍጻሜታት ናዕቢ ኣብያተ ትምህርትን ባርዕ ሓዊሱ ኣብ እቱሚሺ ኣብ ስነ ትምህርቲ ማእከል ዘጋጠመ ዝሕዝን ባርዕ መደቀሲ ተምሃሮ ሓዊሱ ኣብ ዝሃቦ መግለጺ ብምዝካር ነቶም እተወዱ ኣባይቲ ስድራ ቅርበቶም ብምርግጋጽ እቶም በዚ ዘጋጠመ ሓደጋ ዝተተንከፉ ኩሎም ትምህርቲ ንውሑድ ሰብኣዊ ህንፀት ክኸውን ከም ዘለዎ ዘጉልሕ እዩ ቢሎም እዚ ዘሕዝን ፍጻሜታት እዚ ኣብ ሰብኣውን ስነ ምግባራውን ኣሰራርሓ ዓሚቑ ቅልውላው ምህላው ዘርኢ እዩ ኣብያተ ትምህርቲ ድማ ቆልዑ ሓላፍነትን ምይይጥን ንህይወት ኣኽብሮትን ዝመሃሩሉ ቦታ ክኸውን ኣለዎ እንክብሉ ኣጉሊሖም ንወለዲ ኣብ ኣተዓባብያ ደቆም ዘለዎም ኣገዳሲ ግደ እንደገና ክመልሱ ኣብ ኣብያተ ትምህርቲ ዱልዱል ናይ ምኽርን ምቁፅጻርን መደባት ክግበር ጻውዒት ኣቕሪቦም ብተወሳኺ እውን ብዛዕባ እቲ ኣብ መማሕዳር ትምህርታዊ ትካላት ኣብ እምነት ተመስረተ ድጋፍ ዘቕርቡ ኣካላት ብቕሩ ብምውጋድ ከም ዘተሓሳስቦም ድማ ገሊፆም ሓላፍነት ዝስምዖም ዜጋታት ንምምዕባል መንፈሳውን ስነ ምግባራውን ስልጠና ኣድላይ ምዃኑ ኣጽኒዖም ከም ዘዘኻኸሩ ናይ ኬንያ ጉባኤ ጳጳሳት መግለፂ ዝጠቐሰ ዜና ቫቲካን ይሕብር እቶም ጳጳሳት ኣብ ዘቐረባ እዋን ኣብ ናይሮቢ ኣብ ዝርከብ ካቴድራል ኩሎም ቅዱሳን ዝተኻየደ ጉባኤ ብኣባላት ዓመፅቲ ጉጅለታት ዝተፈፀመ ናዕቢ ኣበርቲዖም ብምኹናን ኣብ ናይ ኣምልኮ ቦታታትን ህዝባዊ ኣኼባታትን ዝወርድ መጥካዕቲ ቅዋማዊ ናፅነትን ማሕበራዊ ስኒትን ኣብ ሓደጋ ከምዚ እቱ ኣጠንቂቖም ከምዚ ዝኣመሰለ ተግባራት ንቅዱስ ቦታታት ከም ዘርክስ ገሊፆም ናይ ኣምልኾን ጉባኤን ምጥርናፍን ናፅነት ድማ ዝያዳ ክኽበር ተማሕፂኖም ኣብ መደምደምታ ኬንያ ናይ ምሕዳስን ናይ ምልዋጥን ክእለት ምትእምማን ከም ዘለዎም ብምግላፅ ነታ ሃገር ንኣማላድነት ቅዱስ ድንግል ማርያም ሕድሪ ብምሃብ ካቶሊካዊት ቤተ ክርስትያን ፍትሕን ሰላምን ምይይጥን ሓበራዊ ጥቕምን ንምድንፋዕ ምስ ህዝቢ ኬንያ ሓቢራ ክትጓዓዝ ዘለዋ ቆራፅነት ደጊሞም ከም ዘረጋገፁ ዜና ቫቲካን መግለፂ ጉባኤ ጳጳሳት ኬንያ ጠቒሱ የመላኽት ልኡካ መንግስቲ ኣውስትራልያ ኣብ ቅድስቲ መንበር ምስ መስራት ተቋም ቁጠባን ሰላምን ስቲቭ ክሌለያ ብምትሕብባር ብዛዕባ ዓለምለኻዊ ሰላምን ኣብ ክንዲ ኩናት ኣብ ሰላም ብኸመይ ወፍሪ ከም እትገብርን ሓበሬታ ምርካብ ኣገዳስነቱ ዝገልጽ ናይ 226 ዓመተ ምሕረት ዓለምለኻዊ ማሕበር ሰላም ከምዘእንገደ ዜና ቫቲካን ኣፍሊጡ ንዝሓለፉ 12 ዓመታት ኣብ መላእ ዓለም ሰላም እናተበላሸወ ከም ዝመፀን ዝያዳ ሃገራት ኣብ ግዳማዊ ግጭታት ተዋፊረን ከም ዘለዋን ኣብ መንጎ 218 225 ዓመተ ምሕረት ቁፅሪ መጥካዕቲ ሰብ ኣልቦ ነፈርቲ ልዕሊ 11.5 ወሳኺ ከም ዘርኣየን ካብ 27 ዓመተ ምሕረት ጀሚሩ ድማ ቁፅሪ ኣብ ውሽጣዊ ውግእ ዝመፁ ሰባት ብ6 ዕፅፊ ክብ ከም ዝበለ ሳላ ዓለምለኻዊ መዓቀኒ ሰላም ክፍለጥ እንከሎ ኣካል ተቋም ስንቁጠባን ሰላምን ዝኾነ መስራትን ፈጻሚ ኣቦ መንበርን ስቲቭ ኪለለያ ሰባት መንግስታትን ሃገራትን ኣብ ዓለም ንሰላም ብጭቡጥ ክሰርሑ ዘድልዮም ሓበሬታ ንምሃብ ኣሚቱ ነዚ መዓቀኒ ዝፈጠረ ገለ ሰባት እዚ ንምንታይ ኣገዳሲ ምዃኑ ይግረሙ ንሓደ ነገር ክትዕቅኖ እንተዘይክኢልካ ግን ብሓቂ ክትርድኦ ትኽእል ዲኻ እንክብል ንዜና ቫቲካን ኣብ ዝሃቦ መግለፂ ሕቶ የቕርብ ንመጀመርያ ግዜ ኣብ 27 ዓመተ ምሕረት ዝተጀመረ ዓለማዊ መዓቀኒ ሰላም ኣብ ዓለምና ንመዓቀኒ ዓለማዊ ሰላም ዝምልከት ኣገዳሲ መፅናዕቲ ዝገብር ኮይኑ 3 ምድባት ኣኪቡ ሙሉእ መዓቀኒ ይፈጥር ወታደራዊ ምትእስሳር ቀጻሊ ግጭት ከምኡ እውን ውሽጣዊ ድሕንነትን ጸጥታን ቅድሚ ዓለማዊ መዓቀን ሰላም ንሃገራት ብሰላም ዝዝርዝር ደረጃ ዝሓለወን ኩሉ መርያው መዓቀን ኣይነበረን እዚ ግቡእ መለክዕ እንተዘይሓልዩ ተግባርካ ዓለማኻ ንምዕዋት ወይ ይሕግዝ ድዩ ይዕንቅፍ ብኸመይ ትፈልጥ ስለዚ ብዘይ መዓቀኒ ክትፈልጥ ኣይትኽእልን ኢኻ ይብል ልኡከ መንግስቲ ኣውስትራልያ ኣብ ቅድስቲ መንበር ኪት ፒት ዕለት 22 ሰነ ኣብ ሮማ ናይ 2026 ዓመተ ምሕረት ዓለም ለኻዊ መዓቀኒ ንመቕ ቅራብ ኣብ ዘዳለወሉ እዋን ክሌልያ ኣብ ዝሓለፈ 19 ዓመታት ናይ ዓለማዊ መዓቀኒ ሰላም ኣገዳሲ ዕዮ ከም ዘጉልሕን ጭብጥታት ኣብ መላእ ዓለም ቁፅሪ ግጭታት ከም ዝወሰኸ ዝገልጽ ኮይኑ እቶም ኣስራት ድማ ውግኣት ብኸመይ ከም ዝዛዘሙ ለውጢ ከም ዘርኣየ ኣመልኪቱ ኣብ ሰብዓታት 23 ሚእታዊ ብስምምዕ ሰላም ኣብ ምዝዛም ከም ዝበፅሐን ድሕሪ 10ታት ዓመታት ኣብ 2010ታት እዚ ናብ 4 ሚእታዊ ከም ዝወረደ ይሕብር ስለምንታይ ከምኡ ኮይኑ ስለምንታይ ከ ሎሚ ኣብ ዓለም ብዙሕ ግርጭታት ኣሎ ክሌልያ ንዜና ቫቲካን ኣብ ዝሃቦ መግለፂ ሕቶ ብምቕራብ ብርክት ዝበሉ ዝፀንሑ ንኣሽቱ ናይ ደረጃ ግርጭታት ከም ዘለውን ሓደሓደ ግዜ ድማ ዓበይቲ ክኾኑ ከም ዝኽእሉን ኣስተብሂሉ እቲ ግርጭታት ደው ከነብሎ እንተዘይክኢልና ብስነ መጎት ቁፅሮም ክዓቢ እዩ ቢሉ ሓደ ካብቲ ሎሚ ኣብ ኩናት ዝዝውተር ዝነበረ ኣፅዋር ምስቲ ቅድሚ 10ታት ዓመታት ዝነበረ ክነፃፀር ንከሎ ብቐዳምነት ሰብ ኣልቦነፈርቲ ይጥቀስ እዚ ኣፅዋር እዚ ከዓ ግጭታት ካብቲ ዓለም ክትቕፅሎ እትኽእል ንላዕሊ ቀልጢፉ ዝካየደሉ መገዲ ቀይርዎ እዩ ንድሕሪት ምእንቲ ከይተንቆልቁል መንግስታት ግጭት ኣብ ቁጠባኦምን ኣብ ዜጋታቶምን ከምኡውን ኣብ ዓለም ለኻዊ መድረኻት እንታይ ፅልዋ ከም ዘሕድር ብጥንቃቐ ከምርምሩ ከም ዘድሊ የጉልሕ ብተወሳኺ ካብ ባዶ ነጥቢ ሓደ ክሳዕ ሓደ ሚእታዊት ናይቲ ኣብ ውትድርና ዝወፅእ ገንዘብ ጥራይ እዩ ንሕንፀት ሰላም ዝውዕል ቢሉ ሰብ ሰርሖ ኣስተውዕሎ ነቲ ዕላማ ንምውቃዕ ዘድሊ ግዜ ካብ ሓደ መዓልቲ ናብ ካልእቲ ክንክይ ገይሩ እዩ ፀገም ሰብ ኣልቦነፈርቲ ስነ ምግባራዊ እዩ ብዘይ ሰብኣዊ ቁፅፅር ናይ መቕታል ክእለት ዝህብ እዩ እዚ እደ ጥበብ እዚ ንሰብኣዊ መዳይ ኩናት የወግዶ እዚ ድማ ሓደ መፍትሕ ብምትንካፍ ጥራይ ሂወት ካልእ ሰብ ንመቕታል ዝቐለለ ይገብሮ ብዘይ ሰብኣዊ ጣልቃ መእታው ሰብ ሰርሖ ኣስተውዕሎ ምትላል ድዩ ፈጢሩ ወይ ናይ ሓሶት እወታዊ ምዃኑ ዝፍለጥ መገዲ እያሎን እንክብል ኣጠንቂቑ እዚ ማለት ሰላማውያን ሰባት ዒላማ ክኾኑን ሂወት ክዓኑን ይኽእል ማለት እዩ መንግስታት ሰላም ንምምፃእ ብኸመይ ሕብረት ከም ዝፈጥሩ ክፈልጡ ከም ዘለዎም ገሊፁ መሰረት ተቋም ቁጠባን ሰላምን ከም ዝገለፆ መፍትሕ እዚ ኩሉ መንግስታት ኣብ ወግእ ወፍሪ ክትግብሩ ይኽእሉ እዮም እዚ ግን ሰላም ኣይፈጥርን ሰባት ኣብ ሰላም ምስ ዝዋፈሩ ሰላም ክርከብ ይከኣል ንዚ ንምፍፃም ሰለስተ ጭቡጥ ማለት ቀዳማይ ዝያዳ ስነሜላዊ ክልኣዊ ርክብ ካልኣይ ኣብ ከባቢ ዘሎ ግጭታት ክንፈትሖን ከለና ቅሬታታት ክንርድኦን ክንፈትሖን ዘለዎ ኣገዳስነት ሳልሳይ መነባብሮ ሰባት ምምሕያሽ ዝብሉ መገድታት ኣቕሪቡ ሰባት ኩነታት መነባብሮኦም ክመሓየሽ ምህላው እንተርእዮም ንመንግስቲ ክዋጉ ወይ ክግልብጡ ወይ ክዓልዉ ድላይ የብሎምን እንክብል የረጋግፅ ይኹን እምበር እቲ ሓበሬታ ወይ ጭብጥታት ኣብ መወዳእታ እቲ መትራብ ብርሃን ከም ዘየሎ ዝሕብር ኣይኮነን በንጻሩ እኳ ደኣስ ተስፋ ከም ዘሎ ዘጉልሕ እዩ ተስፋ ደቂ ሰብ ኩላትና ብዑደታት ስለ እናሓልፍ ብዙሓት ካብ ዘን ሃገራት እዚኣተን ኣብ ዝሓለፈ እዋናት ንገዛእ ርእሰን ዘይትንከፋ ምዃንን ዝኣምናሉ ዝነበረ ቦታ ከም ዘይኮና ክግንዘባ ብምኽኣለን ተስፋ ክንረክብ ንኽእል ኢና ኢለ ኣኣምን ሎሚ እዚ ዓለም ልኡኻት ሰላም ከም ዘድልያ ኣስተብሂሎም ንሰሊቃነ ጳጳሳት ልዮን መንበር 14 ንሰላምን ምይይትን ዓመፃደው ንምባልን ብተደጋጋሚ ዘቕርቦ ፃውዒት ሰላም ኣብ ምምፃእ ፅቡጥ ግደ ኣለዎ ኣብዚ እዋን እዚ ነቢያት ሰላም የድልዩና ከም ዘለዉ ኣኣምን እየ ከም ዳላይ ላማ ደዝሞንድ ቱቱ ኔልሶን ማንዴላ ዝኣመሰሉ ናይ ቀደም ሰባት ሕጂ ምሳና የለውን ርእሰ ሊቃነ ጳጳሳት ልዮን ንዚ በትሪ እዚ ከልዕልዎ ከም ዝኽእሉ ኣኣምን እየ ስለዚ ብሓቂ ነቢይ ሰላም ክኾኑ ድማ ሙሉእ ብምሉእ ከተባብዖም እደሊ እንክብል መስራቲ ተቋም ቁጠባን ሰላምን ስቲቭ ክሌለያ ንዜና ቫቲካን ዝሃቦ መግለፂ ይዛዝም
1: ምስ ርእሰ ሊቃነ ጳጳሳት ብሕብረት ንጓዓዝ። ንቅዱስ ኣቦና እውን ኣብ ተልእኾኦም ንደግፎም። ሰላም ተስፋ ልግሲ ንቅዱስ ኣቦና ንደግፎም። ንቅዱስ ጴጥሮሳዊ ልግሲ ንመጽውት። ናብዚ ዝስዕብ መርበብ ሓበሬታ ንእቶ www.obolo-di-san-pietro.va
0: يتبارك يسوس كريستوس لاوليتور يسوس كريستوس

ኤርትራን ኣብ ድኽነት ዝነብሩሉ ዘለዉ እዋን ብኸመይ ኣገዳሲ ምዃኑ ኣስሚሮም ብሰንኪ ኩናት ሃይማኖታዊ ይኹን ፖለቲካዊ ስደት ጥምየት ወይ ለውጢ ኩነታት ኣየር ብዙሓት ሰባት ካብ ገዝኦም ክወፁ ይግደሩ ምህላዎም ሓቢሮም ላዕለዎት ትካላት ትምህርቲ ኢየሱሳውያን ንሓባራዊ ረብሓን ምትሓገጋዝን ንምድንፋዕ ጥራይ ዘይኮነስ ንስደተኛታትን ተመዛበልትን ትሑት ማሕበረ ቁጠባዊ ደረጃ ዘለዎምን ረብሓ ምዕቡል ትምህርቲ ንኽረኽቡ ዕድላት ንምሃብ ከምዚ ተፀውዓ ኣፅኒዖም ብምዝኽኻር በዚ መገዲ እዚ ድማ ምስቲ ዝነብሩሉ ሕብረተሰባት ብዝያዳ ክወሃሃዱ ከምኡ ውን ብዝተፈላለዩ ተመክሮታቶምን ኣረኣያታቶምን ንተሰፊሕ ኣካል ተማሃሮ ከህብትሙ ክኽእሉ እዮም ከም ዝበሉ ዜና ቫቲካን ኣፍሊጡ ኣቦ ምርጫ ኢየሱሳውያን ፍሉይ ጉዳይ እኳ እንተዘይኮነ ብዛዕባ ፅልዋ ሰብ ስርሖ ኣስተውዕሎ እውን ኣማእኪሎም ላዕለዎት ናይ ትምህርቲ ተቋማትን መናብርተ ጥበብን ነዚ እደ ጥበባዊ ምዕባለ ኣሉታውን እወታውን ሳዕቤናት ኣብ ምፍታሕ ፍሉይ ተራ ክፃወታ ከም ዝኽእል ኣመልኪቶም እዘን ትካላት እዚኣተን ብፍላይ ንማትክላት ማሕበራዊ ትምህርቲ ቤተ ክርስትያን ንስነ ኣህዛዊ ሰውራ ኣብ ምፍታሕ ኣገዳስን ኣድማዕን ብዝኾነ መገዲ ሓድሽ ድርኺት ክህባ ይኽእላ እየን እንክብሉ ከም ዘረጋገፁ ዜና ቫቲካን የመላኽት ንመንእስያት ምስናይ ዝብል ኣርእስቲ ብዝምልከት ቅዱስነቶም ላዕለዎት ናይ ትምህርቲ ተቋማትን መናብርተ ጥበብን ኣብ ዝሓሸ መፅኣት ተስፋ ዘቕርቡ ተፈጥሮ ቦታታት ምዃኖም ኣፅኒዖም ብምሕባር ተማሃሮ መብዛሕትኡ ግዜ ብኣተሓሳስባ ንፀዓትን ዝተመልአ ስነ ትምህርታዊ ሞያኦም ከም ዝጅምሩን ብመፅናዕቶምን ብዝምድናታቶምን ድማ ንዓለም ናብ ዝሓሸ ኣብ መቀያር ዝተሓደሰ ናይ ተስፋ ስምዒት ከም ዝረኽቡ ኣመልኪቶም ትንሳኤ ክርስቶስ ናይ መወዳእታ ምንጭ ተስፋ ምዃኑን ምስኡ ኩሉ ከም ዝከኣልን ኩሉ ግዜ እናዘከርኩም ኣብ ማሕበረሰባትኩም ዘለዉ ሰባት ነቲ ናይ ተስፋ ስምዒት ብዕድላት ዘተን ኣገልግሎትን ጸሎትን ከተዕብይዎ እዕድመኩም ከም ዝበሉ ዜና ቫቲካን ይሕብር ናብቲ ንፍጥረት ምሕላይ ዝብል ኣርእስቲ ኣቕኒዖም ብኢየሱሳውያን ዝመሓደራ ትካላት ብኣብነት እምበር ብህልዩ ጥራይ ከይምህራት ተባቢዖም ብፍላይ ድማ ለውጢ ከባብያዊ ኣየር ብዋጋ ናይ ሓባር ረብሓ ብውሕዳ ፀጋታት ምዝመዛን ኣብ ግምት ብምእታው ቢሎም ነዞም ህልው ሓደጋታት ብዝምልከት ነቶም ኣብ ቀፅርታትኩም ዘለዉ ንምምሃር ኣብ እትገብሮ ፃዕሪ ክትፀንዑ እላቦ እንተኾነ ግን ማሕበረሰብኩም ኣብነት ስነ ምህዳርን ዘላቕነትን ትሕትናን ምስጋናን ንውህበት ኣምላኽ ክኾኑ እተባብዓኩም ነቲ ናብ እግዚኣብሔር ዝወስድ መገዲ ዝምልከት ኣርእስቲ መሰረት ገይሮም እቶም ምርምር ዘካይዱን መፅናዕቲ ዝገብሩን ሓቂ ዝደልዩን ይፈልጥዎ ኣይፍለጥዎ ኣብ መወዳእታን እግዚኣብሔር ዝደልዩ ምዃኖም ኣመልኪቶም ኣባላቱ ነቲ ሓቂ ዝኾነ ክፈልጡን ነቲ ኣብ መንጎ መንቅሰት እናወሰኸ ዝኸይድ ዘሎ ፅምኢ ህላዊ እግዚኣብሔር ምላሽ ዝህብሉን ምሁር ማሕበረሰብ ብምፍጣር ኣድላይ ምዃኑ ኣፅኒዖም ብምዝኽኻር በዚ መላይ ዘቅዱስነቶም ነቶም ኢየሱሳውያን ኣብ መንፈሳዊ ሱባኤታት ሰፊሕ ተሳትፎ ክግበር ኣበርቲዖም ክፅዕሩ ኣተባቢዖም ከመይሲ ኣብ ኣገዳሲ ውሳኔታት መመያ ንክግበር ክሕግዝ ስለ ዝኽእል ቢሎም ኣብ መወዳእታ ንማሕበር ኢየሱሳውያን ብሓገዝ መስራትዮም ቅዱስ ኢግናትዮ ዘሎዮላ ነቶም ብሕድሪ እተወሃቦም ሰብኡትን ኣንስትን ንኻልኦት ዝውፈዩ ዘገልግሉ ክኾኑ ትውፊት ኢየሱሳውያን ክቕፅሉ ፃውዒት ከም ዘቕረቡ ዜና ቫቲካን ኣፍሊጡ ሩሳሊካነ ጳጳሳት ልዮን መበል 14 ብውሕዱ 164 ሰባት ዝቐተለ ሰፊሕ ዕንወት ዝገደፈን ኣዕናውር ደመሬት ስዒቡ ፃዕርታት ህወት ዓድሕን ኣብ ዝቕፅለሉ ዘሎ እዋን ንኣይ መጀመርታ 100,000 ኤውሮ ዝግመት ህፁፅ ሓገዝ ናብ ቬኔዙዌላ ከም ዝለኣኹ ዜና ቫቲካን ኣፍሊጡ ኣብ ቬኔዙዌላ ኣብ ሓደ ለይቲ 2 ድሕሪ ዘጋጠመ ብርቱዕ ርዕደ መሬት ልዕሊ 150 ሰባት ከም ዝሞቱን ብዙሓት ካልኦት ከም ዝቆሰሉን ማልያ ዘይብሎም ካልኦት ድማ ተዓፂም ከም ዘለውን ይግመት ፃዕርታት ኣድሕን ህወት ይቕፅልን ምሉእ ስፍሓት ናይቲ ሓደጋ ክቐልቀላ ብጅምረሉ ዘሎ እዋን ሮሰሊካነ ጳጳሳት ልዮን መበል 14 ብመጀመርታ ህፁፅ ወፈያ 100,000 ኤውሮ ብመ ዲ ላዕለዋይ ቤት ፅሕፈት ምፅዋት ኣቢሎም ከም ዝለኣኹ ዝሓበረ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣስዒቡ ቅድስቲ መንበር ኣብ ቬኔዙዌላ ምስ ናይ ቅድስቲ መንበር ሕብራዊ ልኡኽ ሊቀ ጳጳሳት ኣልበርቶ ኦርቴጋ ማርቲንን ናይ ካራካስ ሊቀ ጳጳሳት ራውል ቢዮርድ ካስቲዮን ዝተወደደ ቀዳማይ ናይ ሓገዝ ስጉምቲ ጥራይ ምዃኑን ነቲ ብናይቲ ቤተ ክርስትያን ዝተለለየ ድሬታት ንምምላስ ተወሳኺ ሓገዝ ክስዕብ ከም ዝኾነን ኣበርክቶ ርእሰ ሊቃነ ጳጳሳት ኣብ መላእ ሃገር ዝርከቡ ካቶሊካውያን ማሕበረሰባት ንዝተመዛበሉ ኣባይቲ ስድራ ንምፅላል ህንፃታት ሰበኻታት ኣብ ዝኽፈተሉን ብናይ ከባቢ ጨንፈረ ካሪታስ ናይ ኩላዊት ቤተ ክርስትያን ማሕበር ረድኤት መርበባት ኣቢሎም

0: ብፁፅ ሓገዝ ኣብ ዝውድብሉን እዋን ዝበፅሐ ምዃኑ የመላኽት። ጉጅለታት ኣድሕን ህይወት ድሕሪ 24 ሰነ ምሸት ዘጋጠመ ርእዶ መሬት 7.2 7.5 ዝዓቐኑ ኣብ ዝፈረሱ ብዙሓት ህንፃታት ትሕቲ ፍርስራስ ዝተቐብሩን ሃልዋቶም ዘይተረኽበን ዝቆሰሉን ናይ ሞት ሓደጋ ዘጋጠሞምን ኣብ ምድላይ ከም እተዋፈሩን ኣብ ካራካስ ዝርከብ ኣህጉሮ መዕርፎ ነፈርቲ ሲሞን ቦሊቫር ከም እተዓፀወን እቲ ዝኸፍአ ዕንወት ድማ ኣብታ ካብ ርእሰ ከተማ እታ ሃገር ኣብ ሸነኽ ሰሜን ገማግም ባሕሪ ትርከብ ግዝኣት ላ ጓይራ ከም ዝተራእየን ኣብኡ ድማ 10ታት ህንፃታት ከም ዝዓነወ ክነገርን ከሎ ሰብ መዚ ብውሕዱ 164 ሰባት ክመቱ ከለዉ ኣስታት 1,000 ድማ ከም ዝቆሰሉ እኳ እንተገለጹ ረድኤት ዝህቡ ሰባት ነቲ ፍርስራስ ንምቕላይ ኣብ ዝቕፅልሉ ዘለዉ እዋን እቲ ቁፅሪ ክውስኽ ከም ዝኽእል ሓቢሮም እቲ ርእዶ መሬት ክሳብ ብኮሎምብያ ከም እተሰምዐ ዜና ቫቲካን ምንጭታት ቬነዙዌላ ጠቒሱ ይሕብር። ርእሰ ብሔር ደልሲ ሮድሪገዝ ሃገራዊ ኩነታት ሓደጋን ህፁፅ እዋንን ከም ዝዓወጀትን ሚኒስተር ውሽጣዊ ጉዳያት ዲዮስዳዶ ካበዮ መሓንድሳት ምርግጋእ ወሳኒ ትሕታ ቅርፂ ኣብ ዝግምግምሉ ዘለውሉ እዋን ነበርቲ ኣብ ደገ ኮይኖም ካብቲ በቲ ዘጋጠመ ርእዶ መሬት ዝተጎደአን መጠነይና ዕንወት ካብ ዘጋጠሞም ህንፃታት ክርሕቁን ከም ዘተሓሳሰበ ምንጭታት ሓበሬታ ቨኔዙዌላ ዝጠቕሰ ዜና ቫቲካን ኣስዒቡ እቲ ጉድኣት ሰፊሕን ከቢድን እዩ። ኣብ ካራካስ ካቴድራልን ሓያሎ ቁምስናታትን ሓዊሱ ኣብያተ ክርስትያን ቅርፃዊ ዕንወት ከም ዘጋጠመን ኣብይቲ ትምህርቲ ዘርአ ክህነት ካልኦት ህንፃታት ቤተ ክርስትያን እውን ከም እተሓሰየን መራሕቲ ቤተ ክርስትያን ነቶም ኣባይቶም ዝሰኣኑ መፅለልን መግብን ጉስነትን መሃቢ ይቕፅሉ ከም ዘለውን ጉጅለታት ምድላይን ኣድሕን ህይወትን ኣብ ትሕቲ እቲ ፍርስራስ ዝያዳ ዝደሓኑ ሰባት ክረኽቡ ተስፋ ብምግባር ምስ ግዜ ኣብ ዝረባረብሉ ዘለዉ እዋን ካብ መላእ ኣሜሪካን ኪነኡን ኣህጉራዊ ሓገዝ ድሮ ናብ ቬኔዙዌላ ክኣቱ ከም ዝጀመረ የረጋግጽ።
1: ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ምስ ማሕበር ምሕምባስ ኢጣልያ ኣብ ዝተራኸብሉ እዋን ዓውዲ ስፖርት ንዕብየት ኣካልን መንፈስን ዘለዎ ዋጋ ንኢዶም እቲ መበል 62 ዋንጫ ሰተ ኮሊ ካብ ሰነ ዕለት 26 ክሳብ ዕለት 28 ኣብ ሮማ ኣብ ዝርከብ ታሪኻዊ ስታድዮም ምሕምባስ ፎሮ ኢታሊኮ ክካየድ እዩ። እዚ ድማ ቅድሚ እቲ ዝመጽእ ሻምፒዮን ኤውሮፓን ጸወታታት ማእከላይ ባሕርን ዝግበር ናይ መወዳእታ መጻረዪ ውድድር እዩ። ቅዱስነቶም ኣብ ዘስምዕዎ ቃለ ምዕዳን ዓውዲ ስፖርት ብግቡእ እንተተታሒዙ ንኣካልን ንመንፈስን ከም መድሃኒት ከገልግል ከም ዝኽእል ገሊጾም። ዓውዲ ስፖርት ነቲ ዝተፈላለየ መዳያት ናይ ሓደ ሰብ ዘዋህድ ኮይኑ ናብ ከም ተወፋይነት ምትሕግጋዝ ከምኡውን ቅንዕና ዝበሉ ኣዝዮም ኣገደስቲ ክብርታት ይመርሕ ኢሎም። ኣብ ውድድራዊ ስፖርታዊ ንጥፈታት ሓደ ስፖርተኛ ነቲ ክዕወት ዘለዎ ድልየትን ጽንዓትን ናብ ዝጥቀመሉ እዋን ዓይነታዊ ድራኸ ናይ ዓውዲ ስፖርት ከም ዘርኢ ትወሲኾም ገሊጾም። ስፖርት ካብ ኣካላዊ ጥዕና ብተወሳኺ መንፈሳዊ መግቢ ንምርካብ እውን ዕድል ይህብ እዩ። ብፍላይ ድማ ምሕምባስ ነዚ ዕድል እዚ ብዝበለጸ ከም ዝፈጥር ኣመልኪቶም። ምሕምባስ ኣብ ውሽጢ ማይ ብዅሉ ዙርያኻ ብማይ ተኸቢብካ ዝጽወት ዓይነት ስፖርት እዩ። እዚ ድማ ብኣምሳልያዊ መንገዲ ነቲ ገና ካብ ማሕፀን ኣዴና ጀሚሩ ዝቀረጸና ሓደ መዳይ የዘኻኽረና። ምንባር ማለት ምስ ካልኦትን ምስቲ ኣብ ዙርያና ዘሎ ኣከባብን ብስኒት ምንቅስቃስ ምምሃር ማለት እዩ። ንክርስትያን ማይ ንጥምቀትን ነቲ ኣብ ክርስቶስ ዘለና ሓድሽ ህይወትን ከም ዘመልክት ርእሰ ሊቃነ ጳጳሳት ኣመልኪቶም። ተሳተፍቲ ውድድር ዋንጫ ሰተ ኮሊ ካብ ቋንቋ ወይ ባህሊ ንላዕሊ ብዝኾነ ተመሳሳሊ ፍቕርን ክብርታትን ተደሪኾም ካብ መላእ ዓለም ከም ዝመጹ ኣዘኻኺሮም። እዚ ኣህጉራዊ ስፖርታዊ ንጥፈታት ዝምልከት መዳይ ናይ ተስፋ ምልክትን ናይቲ ንምህናጹ ንምነዮ ዓለም ምልክትን እዩ ኢሎም። እዚ ድማ ኣብ መንጎ ህዝብታት ሰላማዊ ርክብን ሕውነትን ንኽሰፍን ዓብዪ ኣበርክቶ ይገብር። ንሞያውያን ሓንበስቲ ስፖርታዊ ክብርታት ኣብ ምዝርጋሕን ኣብ ግብሪ ምውዓልን ክቕጽልሉ ኣተባቢዖም። ኣብ ትሕቲ ሓልዮት ቅዱስ ፒየር ጆርጆ ፍራሳት እውን ኣወፈይዎም። ኣብ መወዳእታ ድማ ናይ ውድድር ዕድመ ክሓልፍ እዩ፣ እቶም ክብርታት ግን ንዘለኣለም ይነብሩ ክብሉ መልእኽቶም ዛዚሞም። ናጽነት ኣብ ትሕቲ ጸጋ ብዝብል ኣርስቲ ቀዳሞት ጽሑፋት ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብቋንቋ እንግሊዝ ክዕተሙ እዮም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝብል ስም ወሲዶም ዘለዉ ኣባ ሮቤርት ፍራንሲስ ፕሬቮስት ቀዳሞት ወግዓዊ ጽሑፋቶም ዝሓዘት መጽሓፍ ንመጀመርያ ግዜ ብቋንቋ እንግሊዝ ኣብ ወርሒ መስከረም ዕለት 15 ክትሕተም እያ። እታ ናጽነት ኣብ ትሕቲ ጸጋ ዝተሰሜት ሓዳስ መጽሓፍ ናይ ቋንቋ እንግሊዝ ሕታም ኣብ ወርሒ መስከረም ኣብ ዕዳጋ ክትውዕል ተሰናድያ ኣላ። እዛ መጽሐፍ እዚኣ አባ ሮቤርቶ ፍራንሲስ ፕሬቮስት ጠቕላሊ ላዕለዋይ ሓለቃ ናይ ማሕበር ቅዱስ ኣጎስቲኖስ ኮይኖም ኣብ ዘገልገሉሉ ዓመታት ዝጸሓፍዎ ስብከታትን መደሬታትን መልእኽትታትን ደብዳቤታትን ዘጠቃለለት እያ። እዛ ናጽነት ኣብ ትሕቲ ጸጋ ኣብቲ ዝኸስኮሰኒ መንፈሳዊ ትውፊት ዝተገብረ ኣስተንትኖ ዝብል ኣርእስቲ ዘለዋ መጽሓፍ ብኢሜጅ ቡክስ ዝተባህለ ትካል ክትሕተም እያ። እዛ መጽሓፍ እዚኣ መጀመርያ ብቋንቋ ጣልያን ብቤት ማሕተም ቫቲካን ናጽነት ኣብ ትሕቲ ጸጋ ብዝብል ኣርእስቲ ተሓቲማ ዝነበረት ኮይና ኣባ ሮቤርቶ ፍራንሲስ ፕሬቮስት ካብ 201 ክሳብ 213 ጠቕላሊ ላዕለዋይ ሓለቃ ማሕበር ኣጎስቲኖሳውያን ኮይኖም ኣብ ዘገልገሉሉ እዋን ዘዳለውዎ ትሕዝቶታት ዝሓዘት እያ። እታ ብቋንቋ ጣልያን ዝተሓትመት መጽሓፍ ኣብ ኣጎስቲኖሳዊ ተቋም ስነ ትምህርቲ ኣበው ናይ ምልላይ መደብ ተገይሩላ ከም ዝነበረ ይዝከር። ቅድሚ ምዝርግሓ ድማ ንርእሰ ሊቃነ ጳጳሳት ልዮን መበል 14 ተዋሂባቶም ነይራ። እዛ መጽሓፍ እዚኣ ኣብዚ ሕጂ እዋን ናብ ዝተፈላለዩ ቋንቋታት ትትርጎም ኣላ። እታ መጽሓፍ ብካህናት ኣጎስቲኖሳውያን ኣባ ሮኮ ሮንዛኒ፣ ኣባ ሚጌል ኣንጀል ማርቲን ያውሬዝ፣ ኣባ ማይክል ዲ ግሪጎሪዮን ዝተሰናደወት ኮይና ብዛዕባ ተሓሳስባን መንፈሳውነትን ናይቶም ጸኒሖም ርእሰ ሊቃነ ጳጳሳት ዝኾኑ ሓለቃ ማሕበር ኣጎስቲኖሳውያን ሓበሬታ ትህብ። ካምበል ዋርተን ምክትል ኣቦ ወንበርን ኣሕታምን ናይታ ቤት ማሕተም ፐዊንግ ራንደም ሃውስ ክርስቲያን ከም ዝበልዎ ነፍሲ ወከፍ ምዕራፍ ናይዛ መጽሓፍ ነቲ ውሽጣዊ መንፈሳዊ ዕምቆትን ራእይን ናይቶም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይ ዝኾኑ ዘርኢ መስኮት እዩ ክብል ገሊጹ። ንሶም ወሲኾም ክገልጹ እንከለዉ እዛ መጽሓፍ እዚኣ ነቲ ኣብዚ እዋን እዚ ዓለምና ዘጋጥማ ዘሎ ብድሆታት ንምምካት ህጹስ ናይ ፍቕርን ኣገልግሎትን መልእኽቲ ዝሓዘት እያ ይብሉ። ዋርተን ከም ዝገለጽዎ ናጽነት ኣብ ትሕቲ ጸጋ ንካቶሊካውያን ጥራይ ዘይኮነስ ንዓለም ዝልውጥ ህይወት ንምንባር መምርሕን ተስፋን ንዝደልዩ ክርስቲያን ወይ መንፈሳዊ ድልየት ዘለዎም ሰባት ዝተዳለወት እያ። ኣብቲ ብዕለት 6 ግንቦት 2026 ኣብ ሮማ ዝተኻየደ ናይታ ብቋንቋ ጣልያን ናይ ዝተሓትመት መላለዪ ስነ ስርዓት ጠቕላሊ ላዕለዋይ ሓለቃ ማሕበር ኣጎስቲኖሳውያን ኣባ ጆሴፍ ፈረል እታ ኣርእስቲ ካብቲ መነኮሳት ከም ኣገልገልቲ ኣብ ትሕቲ ሕጊ ዘይኮነስ ከም ናጻ ሰባት ኣብ ትሕቲ ጸጋ ክነብሩ ዘተሓሳስብ ሕጊ ቅዱስ ኣጎስቲኖስ ዝተወስደ ምዃኑ ኣዘኻኺሮም። ኣብቲ ስነ ስርዓት ዋና ጸሓፊ ቅድስቲ መንበር ካርዲናል ፒየትሮ ፓሮሊን ከም ዝገለጽዎ እታ መጽሓፍ ኣብ ኣተሓሳስባ ኣባ ፕሬቮስት ማእከላይ ቦታ ዘለዎምን ናይ ኣጎስቲኖሳውያን ቴማታትን ተጕልሕ። ካብዚኣቶም ድማ ንኣምላኽ ምድላይን ቀዳምነት ጸጋን ተልእኾ ቤተ ክርስቲያንን ኣብያት ድኻታትን ንዘመናዊ ዓለም ንቅዱስ ወንጌል ብዝርድኦ ቋንቋ ናይ ምብጻሕ ኣገዳስነትን ይርከብዎም። እዛ ብቋንቋ እንግሊዝ እትሕተም መጽሓፍ ነቲ ኣባ ሮቤርቶ ፍራንሲስ ፕሬቮስት ቅድሚ ከም ርእሰ ሊቃነ ጳጳሳት ልዮን መበል 14 ምምራጾም ዝነበሮም መንፈሳዊ ሱርን ጉስነታዊ ራእይን ሚስዮናዊ ሓልዮትን ንኽፈልጡ ንኣንበብቲ ሰፊሕ ዕድል ክትህብ እያ።
0: እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ዝጸውዕዎ ፍሉይ ጉባኤ ካርዲናላት ንኸበግሱ ኣብ ዘዕረጎ ምሳተ ቅዳሴ ናይ እምነት ናጽነትን ውህበት ሰላምን ከስተንትኑ ንኩሎም ካርዲናላት ብምዕዳም ውግእ ንደቂ ሰባት ዝበቅዐ ኣይኮነን ብእግዚኣብሔር ድማ ፈጺሙ ኣይባርኽን እዩ ዝብል ሓሳብ ከም ዘስመሩሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝጸውዕዎ ካብ ዕለት 26 ክሳብ ዕለት 27 ሰነ ኣብ ቫቲካን ኣብዚ እዋን እዚ ንቤተ ክርስቲያንን ዓለምን ዝምልከት ጉዳያት ዘስተንትን ፍሉይ ጉባኤ ካርዲናላት መኽፈቲ ዕለት 26 ሰነ ኣብ ባዚሊካ ቅዱስ ጴጥሮስ መስዋዕት ቅዳሴ ከም ዘዕረጉን እቲ ፍሉይ ጉባኤ ካርዲናላት ዕለት 29 ሰነ ኣብ ክብረ በዓል ቅዱሳን ጴጥሮስን ጳውሎስን ብዛዕርግ መስዋዕት ቅዳሴ ክዛዘም እውን ምዃኑ ዝሓበረ ዜና ቫቲካን ኣስዒቡ ርእሰ ሊቃነ ጳጳሳት ኣብ ስብከቶም ንጉባኤ ካርዲናላት ህይወት ዝህብ እቲ ኣነ ናይ ሓቂ ጉንዲ ወይኒ እየ ዝብል ክርስቶስ በዓሉ ምዃኑ ኣዘኻኺሮም ከምቲ ኣብ ወንጌል ዝተኣወጀ ወንጌል በዓሉ ፍረንኸፍሪ መሬት የዳሉ ኣባይ ጽንዑ ኣነ እውን ኣባኻትኩም ዝብል ቃል ወንጌል ጠቒሶም ብምምልካት ኣብዘን መዓልታት እዚኣተን ንመሞያ ዝሕግዙ ሰለስተ መሪሕ መትከላት ማለት ኣብ ሓቂና ናጽነት እምነት ምክፋል ህያብ ሰላም ሓድነት ምሕታት ከምኡውን ብተዓዛዝነት ስኒት ምሕቋፍ ዝብሉ ኣርእስታት እንከስተንትኑ ንኣምላኽ ብርቲ ዓይነት ጥበብን ክህበና ክንልምኖ እንከለና ጉባኤና ኣብ ድሮ በዓለ ቅዱሳን ሓዋርያ ጴጥሮስን ጳውሎስን ክፍጸም ኣገዳሲ እዩ እምበኣር ነዞም ክልተ ኣዕኑድ ናይ ሮማ ካቶሊካዊት ቤተ ክርስቲያን ነቶም ስብከቶም ስህወቶም ሓደ ዝገበሩን ክፍሊ ቅዱሳት መጻሕፍቲ ክሳዕ ንምዃን ዝበቕዑ ክልተ ልኡካን ወንጌልን ሰማዕታትን ንምዝካር ሓንሳ ደው ንበል እንክብሉ ንመላእ ካርዲናላት ከምዝዓደሙ ዜና ቫቲካን ኣፍሊጡ መጀመርያ ንካርዲናላት ብኣብነት ቅዱሳን ጴጥሮስን ጳውሎስን ንኣመንቲ ኣብቲ ሓቀኛ ናጽነት እምነት ክከፈሉ ብመት ብባዕልክዕ ምስ ጎይታ ኢየሱስ ዘሎና ርክብ እዩ ካብ ሓጢኣትን ፍርሕን ሓራ ዘውፅአና ከምቲ ንሱ ክንስዕቦ ዝፀዋዓና ከም ተካ እቲ ሃዋርያት ናብ ዓለም ይልእኸና እምነት እታ ቤተ ክርስቲያን ህይወት እትህባ ሓንቲ ካብተን መንፈሳዊ ሓይላት እያ ፈጺማ ከም ንቡር ዘይትውሰድ ንጨናፍር ናይቲ ሓንቲ ጉንዲ ወይኒ እትምግብ ጸጋ እያ ህያው ቤተ ክርስቲያን እታ ኣብ ልብና ብዝፈስስ ውህበት መንፈስ ቅዱስ እተኣምን ቤተ ክርስቲያን እያ እዛ ቤተ ክርስቲያን ድማ ብዙሕ ፍረ ተፍሪ ከም ዝበሉ ዜና ቫቲካን ይሕብር ካልኣይ ንካርዲናላት ህያ ብሰላም ብሓድነት ክሓቱ ዓዲሞም ንደቂ ሰባት ዝጸሉ ብዙሕ ግጭታት ኣብ ዘስ ተንትንሉ እዋን ኩናት ንደቂ ሰባት ፈጺሙ ዝበቅዐ ኣይኮነን ብኣምላኽ ድማ ፈጺሙ ኣይባረኸን እዩ ምኽንያቱ ዋላ እውን ብዝለዓለ እደ ጥበባዊ ኣፅዋር እንተተዓጠቕና ፈጣሪ ከም ኣራዊት ዘይኮነስ ከም ደቂ ሰባት ግርጭታትን መፍታሕ ሕልናን ናፃ ድሌትን ሂቡና እዩ እንክብሉ ኣስሚሮም ሰላም ናይ ፍትሒ ግዴታ እዩ ምኽንያቱ ንሕና ሓንቲ ሰብኣዊ ስድራ ቤት ኢና ድሕነቱ ኣብ ክርስቶስ ዝረኸበ ግሩም ሰብኣውነት ኢና ቢሎም ነዚ ጉሩም ሰብኣውነት ዘርስቱ ቀዳማይ ዓውደ መልእኽቶም ብምጥቃስን ንትምህርቲ ቅዱስ ጳውሎስ ሻድሻይ ብምዝካርን ፍትሐን ልግስን ኣጸቢቑ ዝተኣሳሰረሉ ስልጣነ ፍቕሪ ኣብ ምህናፅ ጽንዓት ክግበር ኣተባቢዖም ወንጌል ኣብ እትእውጅሉ እዋን ኣብ መንጎ ሓጎስን ስደትን ቤተ ክርስቲያን ንኩሉ ስለ ዝኾነት ፈጺማ ወገናዊት ኣይኮነትን ንነፍሲ ወከፎም ድማ ሓደ ዓይነት መልእኽቲ ምልዋጥን ድሕነትን እያ እተቕርበ ከም ዝበሉ ዜና ቫቲካን ይሕብር ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ንካርዲናላት ብተኣዛዝነት ዝፍጠር ስኒት ክሕቆፉ ዓዲሞም ተኣዝዞ ንህያ ብምእንታና ስጋ ዝለበሰ ቃል ዘስተውዕል ምስማዐ እንክብሉ ድማ ገሊፆም በዚ ትኩር ምስማዕ እዚ ኣቢሉ ድማ መንፈስ ቅዱስ ይመርሓና ናይ ጉስነት ብድሆታትን ዕድላትን የመልክት ዕላማና የፅርዮ ካብቲ ናይ ሓባር መገድና ዝወፅእ ዘበለ ድማ ይእርም ብፍላይ ድማ ኩሉ ሰብ ብሓድነት እምነት ሰላም ኣብ ምድንፋዕን ንኢየሱስ ያው ቃል ብምእዛዝን ንቅድሚት ክስጉሙ ዝዕድም ሲኖዳውነት ቀጻሊ ኣተገባብራ ብምጉላሕ ቢሎም ብጉባኤያዊ መገዲ ብሓባር ምስራሕ ነቲ ኩሎም ዝተጠመቑ ኣብ ሓድነት ህዝበ እግዚኣብሄር ዝሳተፍሉ ሲኖዳውነት ዘንጸባረቐ እዩ ሲኖዳውነትን ጉባኤያውነትን ብሓቂ መልክዓት ክርስትያናዊ ሕውነት እያቶም እዚ ድማ ከምዝ ተጠመቑን ከም ጳጳሳትን ብሓባር ዘራኽበና እዩ እንክብሉ ዝለገስዎ ስብከት ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ሩሳሊካነ ጳጳሳት ልዮን መበል 14 ነቲ ፍሉይ ጉባኤ ካርዲናላት ብምኽፋት ንካርዲናላት ብግልፂ ደገፎምን ምኽሮምን ሎሚ ኣብ ቤተ ክርስቲያን ንዝገብሮ ዘሎ ተግባር ኣብ ምሙማይ ክሕግዝዎም ይዕድሙ ናፅነትኩምን ቅንዕናኹምን ተኣማንነትኩምን የድልየኒ ኣሎ ልባም ምኽሪ ኩሉ ግዜ ናይ ሕብረት ተግባር እዩ እንክብሉ ቅዱስ ኣቦና በቲ ንኣሕዋቶም ካርዲናላት ብዝገበርዎ ዕድመ ኣቢሎም ነቲ ዝፀውዕዎ ኣብ ሃገር ቫቲካን ጳውሎስ ሻድሻይ ናይ ጉባኤ ኣዳራሽ ዝካየድ ዘሎ ፍሉይ ጉባኤ ካርዲናላት ከም ዝኸፈቱ ዝሓበረ ዜና ቫቲካን እዚ ጉባኤ ካርዲናላት ክሳብ 27 ሰነ ዝፀንሕ ኮይኑ ንካርዲናላት ምስ ርእሰ ሊቃነ ጳጳሳት ብሓባር ኮይኖም መመያ ንክገብሩ ዕድል ዝህብ እዩ ኣብ ርሑ ጥሪ ዝገለፅዎ ድሌቶም ኣሐዲሶም እዚ ርክባት እዚ ንካርዲናላትን ርእሰ ሊቃነ ጳጳሳትን ኣብ ኣገልግሎት ቤተ ክርስትያን ብሓባር ንምዕያይ ዝሓሸ መገዲ ንክመሃሩ ከምኡ እውን እንተልእኮ ወንጌልን ንመልእታ ቤተ ክርስቲያንን ኣብ ምግልጋል ዝሕግዘኒ ሓሳብን ሓሳብ ናይ ምልውዋጥ መስርሕ ክቕፅሉ ክሕግዞም እዩ ቅዱስ ቁርባን ሓንሳእን ንሓዋሩን ከምዘይመፀ የግዳስ ምተእሙማንን ንሓድሕድና ንምስማዕን ፍቓደና ምዃን ዝሓትት መዓልታዊ ፀሎት ምዃኑ ኣብሪሆም ንካርዲናላት ኣብ ቀረባ ኣዋርሕ ኣብ ቤተ ክርስቲያን ብሲኖዶሳዊ መገዲ ሕብረት ክሃንፁ ዘቕርቦ ፃውዒታት ዘኸኺሮም ነፍሲ ወከፍ ኣባል ድማ ኣብ ተልኡ ከዓ ከ ከከም ናይ ገዛ ርእሱ ውህበትን ኣገልግሎትን ይተሓባበር ቀፂሎም ኣብዘን ክልተ መዓልትታት ካርዲናላት ዝተክልሉ ኣርባዕተ ኣርእስታትን ከስተንትኑ ቅድም ቀዳድመ ብዛዕባ እታ ቤተ ክርስትያን ወንጌል ክትሰብኽ እተፀዋዕትሉ ዓለም ከነስተንትን ኢና እዚ ኩነታት እዚ ነቲ ኣብ ጎደናታት ዓለም ዝመላለስን ኣብ ታሪክ ኣብ ቅድሜና ዝኸይድን ኢየሱስ ከነለልዮ ዝሕግዝ ምዃኑ ከም ዝሓበሩ ዜና ቫቲካን የመላኽት ካልኣይ ካርዲናላት ብዛዕባ ሳዕብን ባህሊ ስልጣንን ስልጣነ ፍቕርን ክምርምሩ እያቶም መብዛሕትኦም ካርዲናላት ውግእ ካብ ዝካየደለን ሃገራት ዝመፁ ምዃኖም ገሊፆም ይኹን እምበር በቲ ኣብ ኩሉ ቦታ ኣብ ዘሎ ሕብረተሰብ ዝረአ ዘሎ እተፈላለየ ዓይነት ግጭትን ምክፍፋልን ዘይተተንከፈ ሰብ ከምዘየለ ኣረጋጊፆም ነቶም ካርዲናላት ነቲ ግሩም ሰብኣውነት ዘርስተዓዱ መልእኽቶም ናይ ገዛ ርእሶም ኣብያተ ክርስትያን ንምርዳእ ከም መፍትሕ ገይሮም ክወስድዎ ፃውዒቲ ከም ዘቕረቡ ዜና ቫቲካን ኣፍሊጡ ኣብ ሳልሳይ ኣኼባ ካርዲናላት ቤተ ክርስትያን ንረብሓ ደቂ ሰብ እንታይ ኣበርክቶ ክትገብር ከም እትኽእል ኣብ ምምርማር ከተክሩ ዓዲሞም ማሕበራዊ ሰረተ እምነት ቤተ ክርስትያን ሓበራዊ ረብሓ ብሃንደበት ከም ዘይመፅእ የግዳስ ሓበራዊ ሓላፍነት ከም ዝሓትት የዘኻኽረና ንቤተ ክርስትያን እዚ ኣዝዩ ንጹር መልክዕ ይሕዝ ሲኖዳውነት ቅዲ ኣብ ኣገልግሎት ተልእኮ መንግስቲ ኣምላኽ ኣብ ረብዓይ ኣኼባ ካርዲናላት ብዛዕባ ቀጻሊ ምትግባር ሲኖዶስ ብዛዕባ ሲኖዳውነት ከስተንትኑ እዮም እዚ ናይ መወዳእታ ኣኼባ ነፀብራቕ ናይቶም ዝሓለፉ ሰለስተ ኣብ ትሕቲ መንፅር ሲኖዳውነት ከም ኣተሓሳስባ ክፉትነት ንምርዳእ ድልውነትን ዘተኩር ከም ዝኸውን ሓቢሮም ኣብ ውሽጢ ህወት ቤተ ክርስትያን ኣብ ክንዲ ዘተኩሩ ንካርዲናላት ናብ ዓለም ክጥምቱን ሎሚ ቤተ ክርስትያን ብዝያዳ ተኣማንነትን ናፅነትን ተሓታትነትን ወንጌል ክትሰብኽ ብኸመይ ክንሕግዛ ንኽእል እንክብሉ ገዛ ርእሶም ካሓቱ ዓዲሞም ተልእኮ ወንጌል ቤተ ክርስትያን ሓደ ካብቲ እተሳልጡ ዕማም ዘይኮነስ ህላወኣ እዩ ስለዚ ካርዲናላት ክሰምዑን ሓላፍነቶም ክስከሙን ንተግባራት መንፈስ ቅዱስ ብሓባር ከስተውዕሉን ይሓትት ነቲ ኣብ ፍሉይ ጉባኤ ካርዲናላት ኣብ ዘካይድዎ ዘተ ስለቲ ዝገብርዎ ሓገዝ ብምምስጋን ሎሚ መንፈስ ቅዱስ ንቤተ ክርስትያን እንታይ ከም ዝብላ ንኸስተውዕል ክትሕግዙኒ እፅበ ኣለኹ ደገፍኩም የድልየኒ ፅኑዕን ግልፅን ዝኾነ ሓገዝኩም ከም ኣሕዋት ብኣኻትኩም ዝድገፍ ኮይኑ ክስማዓኒ እደለይ እንክብሉ መደርዖም ከም ዝዛዘሙ ዜና ቫቲካን ኣፍሊጡ
2: ምስ ርእሰ ሊቃነ ጳጳሳት ብሕብረት ንጓዓዝ ንቅዱስ ኣቦና እውን ኣብ ተልእኾኦም ንደግፎም ሰላም ተስፋ ልግሲ ንቅዱስ ኣቦና ንደግፎም ንቅዱስ ጴጥሮሳዊ ልግሲ ንመጽውት ናብዚ ዝስዕብ መርበብ ሓበሬታ ንእጦ www.ovolo-di-san-pietro.va
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ يتبارك يسوس كريستوس لاوليتور يسوس كريستوس